0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ሰላም ጤና ይስጥልን ወደ አድማጮች እንደምን አላችሁ? የዛሬው ስርጭታችን እነሆ ተጀመረ። ከስርጭቱ ጋር አብራችሁ መቆየውን ዮሐንስ ገብረ እግዚአብሔር ነኝ። መልካም ቆይታ። ስርጭታችን በሳተላይት በኢትዮሳት ወይም NSS 12 በ10985.0 ሜጋሄርዝ ሆሪዞንታል DW 08 ላይ ይደመጣል። በኢንተርኔት ለምትከታተሉን ደግሞ የተለያየ አማራጮች አሉን። DW አምሃሪክ በተባለው መተግበሪያ፣ በዚሁ አድራሻችን ደግሞ በፌስቡክ፣ ዩቲዩብ እና በቴሌግራም አማራጮች መጠቀም ትችላላችሁ። የዓለም ዜና ታምራት ጂን ሳይቀርብልናል። ከዜና በኋላ ሁለት ሪፖርቶች ይኖርናል። በሁለተኛው ስርጭታችን አጋማሽ የአድማጮች ማህደር ትኩረት በአፍሪካና በማድመጥ መማር ተከታታይ ድራማ ይቀርባሉ። አብራችሁን እንድትሆኑ በአክብሮት ጋብዛለሁ። እንደ ሁሌው የዓለም ዜና ነው የሚቀድመው። ታምራት ጂን ሳም
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆም። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ በተዛባ መረጃ ላይ ተመሰረተ ፕሮፖጋንዳ ያሰራጫል ሲል ከሰሱ። ሚኒስትሩ አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ባለፈው ሐሙስ ሰኔ 4 ቀን 2018 ዓ.ም አልጀዚራ ቴሌቪዥን ላይ በጋራ ላወጡት የግል አስተያየት ኤክስ በተሰኘ ማህበራዊ መገናኛ ገጻቸው ላይ ምላሽ ሰጥተዋል። በኢራን እየተካሄደ ያለው ጦርነት የአውሮፕላን ነዳጅ ዋጋን በማናርና የአቅርቦት እጥረትን በመፍጠር በአፍሪካ አየር መንገዶች ላይ ከፍተኛ ቀውስ እየደቀነ መሆኑን የአፍሪካ አየር መንገዶች ማህበር በእንግሊዘኛ ምህጻሩ AFRAA አስጠነቀቀ። ኢትዮጵያውያንን ጨምሮ በርካታ የአፍሪካና ኢሲያ አዋላጅ ባለሙያዎች የአውሮፓ ህብረት ቪዛ በመከልከላቸው በፖርቱጋል በሚካሄደው ትልቅ ዓለም አቀፍ ጉባኤ ላይ መሳተፍ እንዳልቻሉ ተገለጸ። የዓለም አቀፉ የአዋላጅ ባለሙያዎች ኮንፌዴሬሽን በጤና ትግሉ ላይ የተደቀነ እንቅፋት ሲል እርምጃውን ነቅፏል። ዩጋንዳ በኢቦላ ወረርሽኝ ምክንያት በአሜሪካና በሌሎች ሀገራት የተጣለባትን የአየር ጉዞ እገዳ ኢፍትሃዊ ስትል ኮነነች። የአገሪቱ የጤና ሚኒስቴር እንዳለው ከጎረቤት ዲሞክራሲያዊ ሪፐብሊክ ኮንጎ የተሻገረውን የኢቦላ ወረርሽኝ ለመግታት ዩጋንዳ ውጤታማ ስራ እየሰራች ባለችበት ወቅት የተጣለው እገዳ ተገቢ አይደለም። የኒጀር ወታደራዊ ሁንታ ግብረ ሰዶማዊነትን በወንጀል የሚቀጣ አዲስ የወንጀለኛ መቅጫ ሕግ ማውጣቱን አስታወቀም። ከአገሪቱ የፍትህ ሚኒስቴር የተገኘው መረጃ እንደሚያመለክተው አዲሱ ሕግ ከትናንት በስቲያ ሐሙስ ጀምሮ ገቢራዊ ተደርጓል። ፓኪስታን በአሜሪካና ኢራን መካከል በሚቀጥሉት 24 ሰዓታት ውስጥ ታሪካዊ የተባለለት የሰላም ስምምነት ይከናወናል ተብሎ እንደሚጠበቅ አስታወቀች። ዜናውን በዝርዝር። የኤርትራ የማስታወቂያ ሚኒስትር የጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ በተዛባ መረጃ ላይ የተመሰረተ ፕሮፓጋንዳ ያሰራጫል ሲሉ ከሰሱ። ሚኒስትሩ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ባለፈው ሐሙስ ሰኔ 4 ቀን 2018 ዓ.ም አልጀዚራ ቴሌቪዥን ላይ በጋራ ላወጡት የግል አስተያየት ኤክስ በተሰኘው የማህበራዊ መገናኛ ገጻቸው ላይ ምላሽ ሰጥተዋል። ሁለቱ የኢትዮጵያ መንግስት ባለስልጣናት ባለፈው ሐሙስ ባጋሩት መረጃ የህወሓት አባሪ ያሏቸው አክራሪ ቡድኖች የፕሪቶሪያውን የሰላም ስምምነት ለማፍረስ አዲስ ጥቃት እያዘጋጁ መሆኑን ገልጸው ነበር። ለዚህም የኤርትራ መንግስት በቀጥታ እየረዳና እያስታጠቀ ነው ሲሉም መክሰሳቸው ተጠቅሷል። አቶ የማነ ገብረ መስቀል ትናንት አርብ በማህበራዊ ገጻቸው ባወጡት ይፋዊ ምላሽ በአገራቸው ላይ የቀረበውን ክስ ሙሉ በሙሉ ውድቅ አድርገዋል። መግለጫው የገዢውን ብልጽግና ፓርቲ ፕሮፓጋንዳ፣ ውሸት፣ ማታለል፣ ቅዠትና የተዛባ መረጃ ሲልም ገልጾታል። ከ2013 እስከ 2015 ዓ.ም የተካሄደው የሁለቱ ዓመት የትግራይ ጦርነት የኢትዮጵያ ውስጣዊ የብሔር ግጭት ውጤት መሆኑንና ኤርትራ ወደ ጦርነቱ የተሳበችው በቀጥታ ኢላማ ስለተደረገች

በመፍጠር በአፍሪካ አየር መንገዶች ላይ ከፍተኛ ቀውስ እየደቀነ መሆኑን የአፍሪካ አየር መንገዶች ማህበር በእንግሊዝኛ ምህጻሩ AFRAA አስጠነቀቀ። የማህበሩ ዋና ጸሐፊ አብዱራህማን በርቴ ለጋዜጠኞች እንዳሉት ቀውሱ የአፍሪካ አየር መንገዶች የበረራ መስመሮቻቸውንና የጉዞ ድግግሞሻቸውን በድጋሚ እንዲያጤኑ ያስገድዳቸው ነው። አየር መንገዶች ከስራ ማስኬጃ ወጪያቸው ውስጥ ነዳጅ እስከ 40% የሚሆነውን የሚሸፍን በመሆኑ አሁን ያለው የዋጋ ንረት በኩባንያዎቹ የፋይናንስ አቅም ላይ አስከፊና ድንገተኛ መደናቀጥ መፍጠሩን ኃላፊው ተናግረዋል። የአፍሪካ አየር መንገዶች ከጦርነቱ በፊትም ከዓለም አቀፉ ማካይ ዋጋ በ17% ብልጫ ያለው የነዳጅ ዋጋ ይከፍሉ እንደነበር የተከሰተው የማህበሩ መግለጫ አሁን የተከሰተው ጭማሪ ግን አየር መንገዶች የጉዞ ፍላጎት ላለመቀነስና ጭማሪውን ወደ መንገደኞች ማስተላለፍ ባለመቻላቸው ለኪሳራ መጋለጣቸውን አመልክቷል። በኢራን ጦርነት ምክንያት የሆርሙዝ የባህር ወሽመጥ መዘጋቱ በተለይም እንደ አዲስ አበባና ናይሮቢ ባሉ የአህጉሪቱ ዋና ዋና የአቪዬሽን ማዕከላት ላይ የነዳጅ አቅርቦት ስጋትን ማናሩን ዘገባው ጠቅሷል። ቀውሱ አፍሪካ ከውጭ በሚገባ የተጣራ ነዳጅ ላይ ያላትን ጥገኝነት እንድትቀንስም ማንቂያ ሆኗል። እንደ አዲስ አበባ ያሉ የነዳጅ ማዕከላት የአቅርቦት ጫናቸውን ለመቀነስ ወደ ናይጄሪያው ዳንጎቴ የነዳጅ ማጣሪያ ፊታቸውን ማዞር መጀመራቸውም ተገልጿል። ኢትዮጵያውያንን ጨምሮ በርካታ የአፍሪካና ኢሲያ አዋላጅ ባለሙያዎች የአውሮፓ ህብረት ቪዛ በመከልከላቸው በፖርቱጋል በሚካሄደው ትልቅ ዓለም አቀፍ ጉባኤ ላይ መሳተፍ እንዳልቻሉ ተገለጸ። ዓለም አቀፉ የአዋላጅ ባለሙያዎች ኮንፌዴሬሽን በጤና ትግሉ ላይ የተደቀነ እንቅፋት ሲል እርምጃውን ነቅፏል። በየሶስት ዓመቱ አንድ ጊዜ የሚካሄደውና በሚሊዮን የሚቆጠሩ እናቶችና ህጻናትን ህይወት ለመታደግ የሚመክረው ታላቁ የሊዝበን ጉባኤ ነገ እሁድ መጀመሪያ ይጀመራል። ይሁን እንጂ የእናቶችና የህፃናት ሞት በከፍተኛ ሁኔታ በሚስተዋልባቸው ሀገራት የሚገኙ ቢያንስ 20 ዋና ዋና መረጃ አቅራቢ ባለሙያዎች በመጨረሻው ሰዓት ወደ አውሮፓ እንዳይገቡ ቪዛ መከልከላቸውን የፈረንሳይ ዜና አገልግሎት ዘግቧል። የዓለም አቀፉ የአዋላጆች ኮንፌዴሬሽን አማካሪ ኬት ስትሪንገር ድርጊቱ በዓለም አቀፉ የጤና ትግል ላይ ትልቅ እንቅፋት መሆኑን ገልጸው እርምጃውን በብርቱ ተችተዋል። በየሁለት ደቂቃው አንዲት እናት በሞት በምትቀጠፍበት በዚህ ሰዓት ቪዛ መከልከል ድምፃቸውን ልንሰማቸው የሚገቡ ሰዎችን አፍ ማዘጋት ነው ሲሉ በቁጭት ተናግረዋል። ቪዛ ከተከለከሉት መካከል የኢትዮጵያና የናይጄሪያ፣ ሩዋንዳ፣ ዩጋንዳ፣ የህንድ ዋና ዋና ተመራማሪዎችና ባለሙያዎች ይገኙበታል። ዩጋንዳ በኢቦላ ወረርሽኝ ምክንያት በአሜሪካና በሌሎች ሀገራት የተጣለባትን የአየር ጉዞ እገዳ ኢፍትሐዊ ስትል ኮነነች። የአገሪቱ የጤና ሚኒስቴር እንዳለው ከጎረቤት ዲሞክራሲያዊት ሪፐብሊክ ኮንጎ የተሻገረውን የኢቦላ ወረርሽኝ ለመግታት ዩጋንዳ ውጤታማ ስራ እየሰራች ባለችበት ወቅት የተጣለው እገዳ ተገቢ አይደለም። አሜሪካን ጨምሮ እንደ ካናዳና የተባበሩት አረብ ኤሚሬቶች ያሉ ሀገራት የጣሉት አጠቃላይ እገዳ ወረርሽኞችን በግልጽ ሪፖርት የሚያደርጉ ሀገራትን ተስፋ የሚያስቆርጥና ካለው ትክክለኛ ስጋት ጋር የማይመጣጠን ነው ሲሉ የሀገሪቱ የጤና ሚኒስቴር ጸሐፊ ዲያና አትዊን ወቅሰዋል። በዩጋንዳ እስካሁን ከተመዘገቡ 19 የኢቦላ ተጠቂዎች መካከል የሁለት ሰዎች ሕይወት ሲያልፍ አብዛኞቹ ታማሚዎች በኮንጎ ድንበር አቋርጦ የገቡ መሆናቸው ታውቋል። የዓለም የጤና ድርጅት የዩጋንዳን ፈጣን ምላሽ ቢያደንቅም ወረርሽኙ በኮንጎ አዳዲስ አካባቢዎች እየተስፋፋ መሆኑንና አሁን ለተቀሰቀሰው የኢቦላ ዝርያ እስካሁን ፍቱን ክትባት እንዳልተገኘለት አስጠንቅቀዋል። ይህ ዶይቼ ቬለ ነው። የኒጀር ወታደራዊ ሁንታ ግብረ ሰዶማዊነትን በወንጀል የሚቀጣ አዲስ የወንጀለኛ መቅጫ ሕግ ማውጣቱን አስታወቀም። ከአገሪቱ የፍትህ ሚኒስቴር የተገኘው መረጃ እንደሚያመለክተው አዲሱ ሕግ ከትናንት በስቲያ ሐሙስ ጀምሮ ገቢራዊ ተደርጓል። ስራ ላይ የዋለው አዲሱ ሕግ ግብረ ሰዶማዊነትን ወይም መሰል ድርጊቶችን የፈጸመ ወይም ለመፈጸም የሞከረ ማንኛውም ሰው ከ5-10 ዓመት በሚደርስ እስራትና በገንዘብ ይቀጣል። ቅጣቱ ተመሳሳይ ጾታ ያላቸውን ሰዎች ጋብቻ ያስፈጸሙ ሰዎችን፣ ምስክሮችን፣ ጋብቻው እንዲፈጸም ፍቃድ የሰጡትን እንዲሁም የሰርጉን አዘጋጆች በሙሉ ያጠቃልላል ነው የተባለው። ከዚህ ቀደም በኒጀር ግብረ ሰዶማዊነት በሕግ የተከለከለ ባይሆንም በህብረተሰቡ ዘንድ ከፍተኛ ማግለል ይደርስበት ነበር። ኒጀር ይህንን እርምጃ በመውሰድ ግብረ ሰዶማዊነትን በሕግ ከከለከሉ ከ30 በላይ የአፍሪካ ሀገራት ተርታ ተቀላቅላለች። ግብረ ሰዶማዊነት በሴኔጋል፣ ኬንያ፣ ሴራሊዮንና ታንዛኒያ እስከ 10 ዓመትና ከዛ በላይ በሆነ እስራት ያስቀጣል። በሶማሊያ፣ ዩጋንዳና ሞሪታንያ ደግሞ የወንጀሉ ቅጣት እስከ ሞት ፍርድ ሊደርስ እንደሚችል ዘገባው አመልክቷል። ፓኪስታን በአሜሪካና ኢራን መካከል በቀጣዮቹ 24 ሰዓታት ውስጥ ታሪካዊ የተባለለት የሰላም ስምምነት ይከናወናል ተብሎ እንደሚጠበቅ አስታወቀች።
ሁለቱን አገራት ስታሸማግል የቆየችው የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ

በማህበራዊ ገጻቸው ባሰፈሩት መልእክት ሁለቱ ወገኖች ከምንጊዜውም በላይ ለሰላም ስምምነቱ መቃረባቸውን ገልጸዋል። ስምምነቱ ሲጠናቀቅ በኤሌክትሮኒክስ ዘዴ ለማፈራረም ፓኪስታን ዝግጅቷን ማጠናቀቋንና በቀጣዩ ሳምንትም በቴክኒክ ደረጃ ውይይቶች እንደሚቀጥሉ ጠቁመዋል። ታሪካዊ የተባለለት የሰላም ስምምነት ዘላቂ ሰላም ለመፍጠር ጠንካራ መሰረት እንደሚሆን ሙሉ እምነት አለኝ ሲሉ ጠቅላይ ሚኒስትሩ ተናግረዋል። ባለፈው የካቲቶር መገባደጃ ላይ በአሜሪካና እስራኤል ጥቃት የተጀመረውን ጦርነት ለማቆም ሁለቱ ወገኖች በስምምነቱ ረቂቅ ይዘት ላይ መስማማታቸውን ፓኪስታን ትናንት መግለጿ ይታወሳል። ምንም እንኳን ካለፈው ሚያዝያ ወር ጀምሮ የተኩስ አቁም ታውጆ ውይይቶች ሲደረጉ ቢቆዩም ባለፉት ቀናት ግን ሁለቱ ሀገራት የእርስ በርስ ጥቃቶችና ውጊያዎች እንደገና ገርሽተው ብርቱ ጉዳት ማስተናገዳቸው ተዘግቧል። ይህ ዶች ቨለ ነው።

0: አድማጮች ዜናውን ለማብቃት ርዕሶቹን አንዳፍታ ላስታውሳችሁ። የኤርትራው የማስታወቂያ ሚኒስትር የጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ በተዛባ መረጃ ላይ ተመሰረተ ፕሮፖጋንዳ ያሰራጫል ሲሉ ከሰሱም። በኢራን እየተካሄደ ያለው ጦርነት የአውሮፕላን ነዳጅ ዋጋን በማናርና የአቅርቦት እጥረትን በመፍጠር በአፍሪካ አየር መንገዶች ላይ ከፍተኛ ቀውስ እየደቀነ መምጣቱን የአፍሪካ አየር መንገዶች ማህበር አስጠነቀቀ። ዩጋንዳ በኢቦላ ወረርሽኝ ምክንያት በአሜሪካና በሌሎች ሀገራት የተጣለባትን የአየር ጉዞ እገዳ ኢፍትሃዊ ስትል ኮነነች። ፓኪስታን በአሜሪካና ኢራን መካከል በቀጣዮቹ 24 ሰዓታት ውስጥ ታሪካዊ የተባለለት የሰላም ስምምነት ይከናወናል ተብሎ እንደሚጠበቅ አስታውቃለች። ዜናው በዚሁ አበቃ። ጤና ይስጥልኝ።
1: ለዓለም ዜናው ታምራት ዲንሳን አመሰግናለሁ። ወደ ቀዳሚው ዘገባ አልፋለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን ትላንት አመሻሹ በሰጠው ጋዜጣዊ መግለጫ የሀገራዊ ምክክር ጉባኤ ሐምሌ 8 ቀን 2018 ዓ.ም በአዲስ አበባ እንደሚጀመር ገልጿል። ኦፌኮ ከዚህ ጉባኤ ምንም አንጠብቅም ብሏል። ስዩም ጌቱም።
2: የአገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ትናንት ማምሻውን አዲስ አበባ ውስጥ በሰጡት ይፋዊ መግለጫ የኢትዮጵያ ሕዝብ በከፍተኛ ተስፋ የሚጠብቀው ያሉት የአገራዊ ምክክር ኮሚሽኑ የምክክር ጉባኤው ምዕራፍ የፊታችን ሐምሌ 8 ቀን 2018 ዓ.ም መዲናዋ አዲስ አበባ ውስጥ መካሄድ እንደሚጀምር አስታውቀዋል። ዋና ኮሚሽነሩ ቢያንስ የሶስት ሳምንታት ያህል ጊዜን እንደሚወስድ የሚጠበቅ ያሉት የአገራዊ ምክክር የምክክር ጉባኤው ምዕራፍ ከአራት ዓመታት በላይ ጊዜ ከፈጀው አታካች ሂደቶች በኋላ የተደረሰበት ምዕራፍ ስለመሆኑ ፍንጭ ሰጥተዋል። ኮሚሽኑ ባለፉት አራት ዓመታት ሲያካሄድ የቆየውን የሀገራዊ ምክክር ሂደቱን አሳታፊና አካታች ብሎ የጠሩት ዋና ኮሚሽነሩ በሂደቱ ውስጥ ቢያንስ 93 በመቶ የሀገሪቱ አካባቢዎችን ለማሳተፍ ያላሰለሰ ጥረት መደረጉንም አስታውቀዋል።
3: በመላ ሀገራችን ከሚገኙ ወረዳዎች መካከል 1234ቱን ማካተትና ማሳተፍ ተችሏል። ይህም 93 በመቶ ሽፋን ይሆናል ማለት ነው። የፌዴራል ባለድርሻ አካላት አዲስ አበባና ድሬዳዋ ከተማ አስተዳደሮችን ጨምሮ በ12 ክልሎች ሰፊና ስኬታማ የአጀንዳ ማሰባሰብ ተግባር ተከናውኗል። ከዚህም በተጨማሪ በውጭ ሀገራት የሚኖሩ ኢትዮጵያውያን ወገኖቻችንን በሂደት ውስጥ ተሳታፊ ለማድረግ የተደረገው ጥረትም የተሳካ ነው።
2: ዋና ኮሚሽነሩ በዚህ የአጀንዳ አሰባሰብ ሂደት ውስጥ ተሳታፊ የሆኑ አካባቢዎች የሚወክሏቸውን መርጠው በመጠባበቅ ላይ እንደሚገኙም ገልጸው በግልጽ ሂደት ሲካሄድ የነበረ ነው ያሉት የሀገራዊ ምክክሩ አገሪቱ ወደፊት እንዳትራመድ ያደረጉ ቋጠሮች የሚፈታ ነው ብለዋልም።
3: ቀጣዩና ዋነኛው ተግባራችን የኢትዮጵያ ሀገራዊ ምክክር ጉባኤን ማካሄድ እጅግ መሰረታዊ በሆኑ ሀገራዊ አጀንዳዎች ላይ በሰለጠነ መንገድ መመካከርና ዘላቂ መግባባት ላይ መድረስ ነው። በውጤቱም በተለያዩ የህብረተሰብ ክፍሎች እንዲሁም በህዝቦችና በመንግስት መካከል ያለው ግንኙነት እንዲሻሻልና መተማመን እንዲፈጠር፣ መተማመን የሰፈነበት አዲስ የፖለቲካ ስርዓት እንዲገነባ፣ ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮቻችን ተፈተው ዘላቂ ሰላም እንዲረጋገጥ ጠንካራ ቅቡልነት ያለው ሀገረ መንግስት ለመገንባት ጽኑ መሰረት እንጥላለን ብለን እናምናለን።
2: ኮሚሽኑ ተስፋ እንዳደረገው በምክክር ጉባኤው ሂደት የኢትዮጵያ ህዝብ ተወካዮቹ ተደማምጠውና ተመካክረው አገሪቱን ወደ ተሻለ ምዕራፍ የሚያሸጋግር ቁርጠኛ መግባባት ላይ ይደርሳሉ። ለዚህ ውጥን እውን መሆን ደግሞ በየደረጃው ላሉ ለሚመለከታቸው ሁሉ ጥሪ ቀርበዋል። ይሁንና የምክክር ሂደቱ አካታችነትና ገለልተኝነት ላይ ጥያቄ በማንሳት ከሂደቱ ራሳቸውን ካገለሉ የፖለቲካ ድርጅቶች አንዱ የሆነውን የኦሮሞ ፌዴራላዊ ኮንግረስ ኦፌኮን በተቀዳሚ ምክትል ሊቀመንበርነት የሚመሩት ፖለቲከኛ ሙላቱ ገመቹ ከዚህ ሂደት የሚጠብቁት እንደሌለ ያነሳሉ።
4: ከዚህ ምንም ይመጣል ብለን የምናስበው አይኖርም። ምክንያቱም እስካሁን ድረስ ሲካሄድ የነበረው የሚስማሙ የሚግባቡ አንድ ቋንቋ ሊናገሩ የሚችሉ ሰዎች ናቸው እየተወያዩ የነበሩት። አሁንም በሚቀጥለው ሐምሌ 8 ላይ ተገናኝቶ የሚወያዩት ያው የተለመዱ ሰዎች ናቸው። ለዚህ ሀገር መፍትሄ ይሆናል የሚል ግምት የለንም። የሀገሪቷ ችግር የማክሮ ኢኮኖሚ ችግርም አይደለም፣ ሌላ ችግርም አይደለም። ችግራችን የፖለቲካ እንቆቅልሾቻችንን መፍታት አለመቻል። ይህንን ለማድረግ የፖለቲካ ቁርጠኝነትን ይጠይቃል።
2: የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ከሰሞኑ ባወጣው መግለጫም አገርን ለማዳን ሊደረግ ይገባል ባለ ውይይት በአሁኑ ወቅት ከመንግስት ጋር በጦርነት ላይ ያሉ ታጣቂ ኃይሎችን አካተው በሀገሪቱ ውስጥ ያሉትን ሁሉንም የሚመለከታቸው የፖለቲካ ኃይሎች በማሰባሰብ በድርድር ላይ ለተመሰረተ አዲስ የፖለቲካ ስምምነት ፍኖተ ካርታ መሰረት መጣል በእጅጉ ያስፈልጋል ብለዋል። ከዚሁ ጋር ተያይዞ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ትናንት ባቀረቡት ጥሪ በተለያዩ ምክንያቶች እስካሁን ያልተሳተፉ ወገኖች የምክክር ሂደቱ የመጨረሻው ወደ ሆነው ወሳኙ ምዕራፍ እንዲቀርቡ ጠይቀዋል።
3: በሀገራዊ ምክክሩ ሂደት በተለያዩ ምክንያቶች ያልተሳተፋችሁ ወገኖቻችን ወደ ምክክሩ እንድትመጡ ጥሪያችንን ስናቀርብ ኮሚሽኑ ተቀብሎ ለማስተናገድ በሩ ሁልጊዜም ክፍት መሆኑን በመግለጽም ጭምር ነው።
2: ፖለቲከኛ ሙላቱ ለዚህም ጥሪ በሰጡት ምላሽ ግን
4: ጥሪ አቅራቢዎቹ ሁሉም ጭምር በዚህ በአጭር ጊዜ ውስጥ ለውጥ ይመጣል ብሎ ሳይሆን ለዲፕሎማሲ አድርገናል ለማለት ካልሆነ በስተቀር ትክክለኛ ጥሪ ነው ለማለት ያስቸግራል።
2: ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: ኢትዮጵያና ቻይና ማንድሪን በመባል የሚታወቀውን የቻይና ቋንቋ በኢትዮጵያ የትምህርት ስርዓት ውስጥ በማካተት ለማስተማር መስማማታቸውን ታውቋል። ይህ የቻይና ቋንቋ በኢትዮጵያ የትምህርት ስርዓት መካተት እድሎች እንዳሉት ሁሉ ስጋቶችን ፈጥሯል። ሀና ደምሴ ከአዲስ አበባ ተከታዩን ዘገባ ልካልናለች።
5: ኢትዮጵያና ቻይና የቻይናን ቋንቋ ማንዳሪንን በኢትዮጵያ ብሔራዊ ትምህርት ስርዓት ውስጥ ለማካተት የአምስት ዓመት ስምምነት ተፈራርመዋል። ይህ ውሳኔ በሀገሪቱ የትምህርት ፖሊሲ፣ የውጭ ግንኙነትና የወደፊት ዕጣ ፈንታ ላይ ከፍተኛ ተጽዕኖ ያለው በመሆኑ ሰፊ ክርክር አስነስቷል። የዚህ ስምምነት ደጋፊዎች ውሳኔውን ከወቅቱ ዓለም አቀፋዊ ተጨባጭ ሁኔታ ጋር የተያያዘ መሆኑን ይገልጻሉ። ቻይና በኢትዮጵያ ውስጥ ያሉ የኢኮኖሚና የመሰረተ ልማት አጋር ናት። በመሆኑም ቋንቋውን መማር ለኢትዮጵያውያን ወጣቶች በቻይና ኩባንያዎች፣ በንግድ፣ በቱሪዝምና በዲፕሎማሲው ዘርፍ ሰፊ የስራ ዕድል ይፈጥርላቸዋል የሚሉ አሉ። ከዚህ በተጨማሪም ቻይና በቴክኖሎጂና በኢንዱስትሪ ያላትን እውቀት በቀጥታ ለመቅሰም ለኢትዮጵያውያን ተማሪዎች የከፍተኛ ትምህርት ዕድልና የምርምር አቅምን ለማስፋት ትልቅ ድልድይ ይሆናል ይላሉ። በሌላ በኩል የቻይናን ቋንቋ በአግባቡ ማስተማር የሚችሉ በቂ የሀገር ውስጥ መምህራን የሉም። መጻሕፍት ማዘጋጀትና መምህራን ማሰልጠን ከፍተኛ የገንዘብና የሎጂስቲክ ሀብት የሚጠይቅ በመሆኑ ይህ ሀብት ለሌሎች መሰረታዊ ትምህርት ጥራት ማሻሻያ ቢውል ይመረጣል የሚሉ ሀሳቦችም አሉ። ይህንን በተመለከተ በአዲስ አበባ ዩኒቨርሲቲ የትምህርትና የቋንቋዎች ጥናት ኮሌጅ ዲን ዶክተር ይቆያ አለም ደሴ ሲናገሩ
6: የትምህርት ፖሊሲው መጀመሪያ የሀገርን ቋንቋ ማወቅ የሚል አለ፣ በራስ ቋንቋ መማር። ከዛ አንድ ተጨማሪ ደግሞ ሌላ የሀገር ውስጥ ቋንቋ መማር ይላል። ከዛ ደግሞ ከ9ኛ ክፍል በኋላ ሌላ አንድ ኢንተርናሽናል ቋንቋ መጨመር ይላል እና ይሄ የቋንቋን ጥቅም ክሊርሊ ያሳያል። ስለዚህ በቋንቋ ማወቅ መማር ጉልበት ይሰጣል፣ ኃይል ይሰጣል፣ እውቀት ይሰጣል እና ቋንቋ ሁሉም ነገር ነው። በተለይ በአሁኑ ጊዜ
5: ቋንቋ መማር ለወጣቱ ትውልድ በቻይና ኩባንያዎች፣ በንግድና በዲፕሎማሲ ዘርፍ ሰፊ የስራ ዕድል ይፈጥርላቸዋል ብለዋል። ሀገሪቱ አዲሱን ብሔራዊ ስርዓተ ትምህርት እየተገበረች ባለችበትና የሀገር ውስጥ ቋንቋዎችን በትምህርት ላይ ለማካተት እየሞከረች ባለችበት ወቅት ሌላ ተጨማሪ የውጭ ቋንቋ ማዕከል በተማሪዎቹ ላይ ጫና ከመፍጠሩም በላይ ይህንን ፕሮግራም ለማስፈጸም የሚወጣው ከፍተኛ ሀብት መሰረታዊ የትምህርት ጥራት ማሻሻያዎች ቢውል አይሻልም ወይ ስላቀረብኩት ጥያቄ ዶክተር ይቆያ አለም ሲመልሱ
6: የስራ ቦታችን አሁን በአካላዊ ሁኔታ የተወሰነ አይደለም። ኤኒዌር ሆነን መስራት እንችላለን። ኢትዮጵያ ውስጥ ሆኖ አዲስ አበባ ሆኖ ፈረንሳይ ሀገር ስራ ሊኖረው ይችላል፣ ቻይና ምናምን ሊኖር ይችላል። ስለዚህ ብዙ ልጆች አሁን ጃፓን የተቀጠሩ አሉ፣ ታውቂያለሽ፣ አሜሪካ ብዙ ሰው እዚሁ ቁጭ ብሎ ይሰራል። ይህንን ያገኙ ቢኮዝ ዴይ ስፒክስ ላንጉጅ ማለት ነው። እና በተለይ በአሁኑ ጊዜ መልታይሊንጓል መሆን በጣም ኢምፖርታንት ነው። በጣም ጥሩ ነው።
5: ይህ ስምምነት ለኢትዮጵያ ወጣቶች አዲስ የዓለም አቀፍ ዕድሎችን የሚከፍት ቢሆንም የሀገር ውስጥ ትምህርት ቅድሚያ የሚሰጣቸውን ጉዳዮች ሳይጋፋና ተጨማሪ ጫና ሳይፈጥር በጥንቃቄ መተግበር እንዳለበት መክረዋል። ለዶቼ ቬለ ራዲዮ ሀና ደምሴ አዲስ አበባ።
1: ለዘገባዎቹ ስዩም ጌቱንና ሀና ደምሴን አመሰግናለሁ። ቀዳሚው ሳምንታዊ ዝግጅት የአድማጮች ማህደር ነው። ልደት አበበ አጠናቅሯለች።
7: የአድማጮች ማህደር።
8: ጤና ይስጥልኝ ውድ የዝግጅታችን ተከታታዮች። ሰሞኑን ከእናንተ ከደረሱና አስተያየቶች ውስጥ ስሜ አይገለጽ ያሉን አድማጫችን መልእክት ይገኛል። ኢትዮጵያ ውስጥ ያለው ኑሮ ውጭ ያላችሁ ሰዎች እንደምታስቡት አይደለም። አዲስ አበባ ያለው ኑሮ ከሌሎች የሀገሪቱ ክፍሎች ካለው ይለያል። የክልል ከተሞች ኑሮ ከዞን ከተሞች ይለያል። የወረዳና ከተሞችም ከገጠር ቀበሌዎች የተለየ ነው። እያወራው ያለሁት መደበኛውን የስልጣኔ የመሰረተ ልማት ወዘተ ልዩነት አይደለም። ልዩነቱ በህግ መኖርና ለመኖር መንግስት የሚያስተዳድረውና የማያስተዳድረው ሰው ወጥቶ የሚገባበትና የማይገባበት በስጋትና በጭንቀት የሚኖርበት በመሆኑ ነው። ጸሐፊው ይቀጥላሉ። ስለ ምርጫ የምትዘግቧቸውን ዜናዎች እያየን በህልማችን ይሁን በእውን ያለነው እስኪያጠራጥረን እንገረማለን። ከከተማ ወጣ እንዳላችሁ በህይወት የመኖርና ለመኖር እድላችሁ በጊዜው ሰዎች እጅ ወድቃል። የምርጫ ካርድ ማውጣት መብት ሳይሆን ግዴታ ነው። ከቀበሌ አገልግሎት ለማግኘትም ሆነ ከሸማቾች ማህበር ስኳር ለመግዛት አንድ መስፈርት እንደነበረና የቀበሌ ካርዶች በኪሳቸው ይዘው በየመንደሩ ያደሉት ካርድ መሆኑን የምታውቁት በዞኑና በወረዳ ከተሞች ኗሪ ብትሆኑ ነበር። አለመምረጥ ብቻ ሳይሆን ግዢውን አለመምረጥ ህይወት ሊያሳጣ እንደሚችል ብንነግራችሁ ታምኑን ይሆን? የምርጫ አስፈጻሚዎች የግዢው ካርዶች መሆናቸውንስ ሊታዘቡ ይገቡ? ከህይወታቸውና ካርዶች የሚሉትን ከመስማት እንዲመርጡ መደረጉንስ? እኛ ያልገባን ማንንም ቢወዳደር ግዢው አሸናፊ መሆኑ በግልጽ በተረጋገጠ ሁኔታ ለምን ምርጫ እንደተደረገ አይገባንም። በውቅያኖስ ውስጥ ለሚኖር አሳ በበረሃ ያለውን ድርቀትና የውሃ ችግር ቢነግሩት እንደማይረዳው በውጭ ያላችሁም ህዝብ እንዴት እየኖረ እንዳለ ቢነግሯችሁም አትረዱትም። የቀመሰ ብቻ ነው የሚያውቀው። ድንቅም የኢጋድ የአፍሪካ ህብረት ታዛቢዎች መግለጫ ከእጅ አይሻል ዶማ ነው። በሀገራችን ላይ በኪነ ጥበብ እይታ ከታየ ምርጫው የተዋጣለት ድራማ ነበር። ለኦስካር ሽልማት መቅረብ የሚችል መንግስታዊ ድራማ ያውም በትራጀዲ ዘርፍ አንደኛ ሆኖ የሚሸለም። ቃላት የማይገልጸውን በህዝብ ላይ የተጫነውን የመከራ ቀንበር እንዴት እንገልጸዋለን? ዝም ማለት ይሻላል እንጂ ይላሉ በሰባተኛው አጠቃላይ የኢትዮጵያ ምርጫ ላይ የግል አስተያየታቸውን የላኩት የዝግታችን ተከታታይ። እሳቸው ይህን ይበሉ እንጂ ምርጫውን የሚያስፈጽመው ምርጫ ቦርድ የምርጫ አስፈጻሚዎች ላይ ስለደረሰ ማስፈራራት ያለው ነገር የለም። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ውጤቶችን እያሳወቀና ቅሬታዎችንም እያጣራ መሆኑን ተናግሯል። የምርጫ ውጤቱም ምርጫ ከተካሄደበት ቀን ጀምሮ በ20 ቀናት ውስጥ የመጨረሻው ውጤትና አሸናፊ ይፋ እንደሚሆን ነው የገለጸው። ምርጫውን በተመለከተ አንድ ትዝብታለን ያሉን አንድ የአዲስ አበባ ነዋሪ ደግሞ ምርጫ ካርድ ወስደን የምርጫ ቀን ግን ድምጽ ሳይሰጡ የቀሩት ሰዎች መተው እንደመረጡ ተደርጓል በማለት ምሳሌ የሚሉትን ይናገራሉ። ይሁም እኔና ሌሎች የማውቃቸው ሰዎች ለምሳሌ ድምጽ ለመስጠት አልሄድንም። ነገር ግን የምርጫ ውጤት ሲለጠፍ የተመዘገቡት በሙሉ እንደመረጡ ሙሉ ቁጥር ተለጥፏል። ታዲያ ይህ እንዴት ሊሆን ቻለ ብለዋል። የሐረሩ ደንበኛችን መቷለቃው ቢ በርካታ መልእክቶች ነው ያላኩልን። በጉጉት ከመጣብቃቸው ጽሁፎች አንዷናትና ለአድማጭ ጆሮ አድርሱልኝ ካሏቸው መካከል አንዱን ለዛሬ መርጠናል። ርዕሱ ስንቱን አሳየን ይላል። ያለፍኩባቸውን ዘመናት ሳስታውስ የኖርኩባቸው ሳይሆን ህልም ህልም አንዳንዴም ናፍቆት ይመስሉኛል። ትዝታ ጭልጥ አድርጎ ወደ ኋላ ይጎትተኛል። እድሜ ያሳለፉትን ውጣ ወረድ ለማጤን ይረዳል። ታዲያ እኔ ትዝታ ወዳጅም ጠላትም ይሆናል። ትውስታዬ ወይ ታላቅ ሐሴት ውስጥ ወይም ጥልቅ ሐዘን ውስጥ ይዘፍቀኛል። ጋደም ስል ከራሴ ጋር እየታገልኩኝ ሌሊቱን ሙሉ የጥንቱን የደስታውንም የጭንቀት ጊዜውንም እያስታወስኩኝ በአይኔ እንቅልፍ ሳይዞር ወለል ብሎ ይነጋል። ብቻ ስቃይ ነው። በሰሜንና በምስራቅ ጦር ግንባር የወደቁትን የጦር ሜዳ ጓዶችን ሳስታውስ ስቅስቅ ብዬ አለቅሳለሁ። አንድ ወታደር ከጠላት ጋር ሲፋለም ከዳር ድንበሩ መውደቅ ሳይታለም የተፈታ ክብሩ ነው። ለኔ ትውልድ በጦር ሜዳ ለአገሩ መውደቅ ግን የሆነበት ክብር ሳይሆን ውድቀት፣ ስደት፣ ረሃብና መከራ ነው። የኔ ትውልድ ሰቆቃ ዛሬም ድረስ አላለቀም። በአንድም ይሁን በሌላ በኩል እየተፈራረቀ ቀጥሏል። የኔ ትውልድ ጊዜውን ያባከነው ለአገሩ በሳሂል በረሃዎችና በወጋዴን በረሃማ ቦታዎች ነው። ሻለቃ ንጋቱ ቦጋለ ትውልድን ያናወጠ ጦርነት በሚል ርዕስ በጻፏቸው መጽሐፎች አልጌና የሰው ቀበኛ ብለዋል። እውነትም የሰው ቀበኛ። መቶ አለቃው ይቀጥላሉ። በአብዛኞች በሰሜንና በምስራቅ የነበሩ ወታደሮች የተጎዱና ዛሬም ድረስ ከውስጣቸው ጥይት ያልወጣላቸውና በክራንች የሚራመዱ ናቸው። 1983 የመንግስት ለውጥ ሲመጣ ቤተሰብ ፊቱን አዞረባቸው እንጂ እልል ብሎ አልተቀበላቸውም። መንግስት ለአገልግሎታቸው ጡረታ ወይም ካሳ አልከፈላቸውም። የአንገታቸው ማስገቢያ ጎጆ አልቀለሱም። በባንክ ያስቀመጡት ገንዘብ የላቸውም። ከባህር የወጣ አሳ ነው የሆኑት። መግቢያ ጎጆዬ፣ መኖሪያዬ፣ መቀበሪያዬ ያሏት አንድ ሀገራቸው ነበረች። ይሁንና የተዋጉ የተዋደቁላት ሀገራቸው መልሳ ወጋቻቸው፣ መልሳ ጠላቻቸው፣ ከዳቻቸው፣ በተነቻቸው። አንዳንዶችን ዛሬም ድረስ ሳልፍ ሳገድም ጉስቁልቁል ብለው ከፊሎችም ጭራሽ ወድቀው በመንገድ ላይ አያቸዋለሁ። እንደማላውቃቸው ዝም ብዬ አልፋቸዋለሁ። ሁዲ ቢያዝን ቢንሰፈሰፍም አገር ወገን ይጠላቸውን እኔ በምን አቅሜ ልረዳቸው? እኔም አንዱ ነኝ። እነዚህ ሰዎች እንዳይሰሩ አብዛኞቹ ጤናቸው ታውቋል። እድሜ ተጫጭኗቸዋል። የሚገርመው ነገር በዚህ አስከፊ የህይወት ውጣ ውረድ ውስጥ ሆነው የሀገር የወገናቸው ጉዳይ እረፍት ይነሳቸዋል። ምን አይነት በሽታ ነው? ምስራቅ እዝ አጠቃላይ መምሪያ አብረን የነበርን አንድ ወታደር ድንገት መንገድ ላይ በአጋጣሚ ተገናኝተን እድሜና ኑሮ ተባብረው አድቀውታል። ለመራመድ እግሩን ይጎትታል። አንድ እግሩን አንስቶ መሬት ካስነካ በኋላ ሌላኛውን ለመድገም ይታገላል። ሲያይኝ እንዴት ነጃል ብሎ ተጠመጠመብኝ። እኔም አቀፌ ሳምኩት። ደጋግሞ ምን ነው ጠፋህ ብሎ ጠየቀኝ። እዚሁ ሀረር እንዳለሁና ኑሮ ስላልተመቸኝ ነው ያልተገናኘ ነው አልኩት። እሱን ተወ አታንሳው ብሎ በትካዜ ወደ ኋላ ጭልጥ ብሎ ተጓዘ። ከሰመመን እንደነቃ ብንን ብሎ እንደው የሀገራችን ሁኔታ እንዴት ነው ብሎ ጠየቀኝ። እኔም በዚህ ጉዳይ ዙሪያ ብዙ ለማውራት ስላልፈለኩ በአጭሩ የሀገራችን ጉዳይ እንደምታየው ነው አልኩት። እጁን እያወራጨ ምኑን አየዋለሁ አለኝና አይኖቹ እንባ ቀረሩ። ይህ ሰው ደጋግሞ ያወራኝ ስለ ራሱ የግል ኑሮና ችግር አይደለም፣ በሀገሪቱ ውስጥ ስላለው ስርዓት አልበኝነት ነው። ባጭሩ አዎ ምን ይደረጋል አልኩና አንዱን አንስተን አንዱን ስንጥል እንደ ጅብራ ተከትረን ሰዓታት ነጎዱ። በመጨረሻም ቻውቻው ተባብለን ተለያየን። በአካል ልለየው እንጂ ከቤቴ ከገባው በኋላም ከህሊና ያልጠፋ ብሎ ከራሴ ጋር ስታገል መሸ ነጋ። እናም በዚህ አጋጣሚ ለነዚህ ለሀገር ባለውለታዎች መንግስትና ህዝብ ተባብረው ከወደቁበት እንዲያነሷቸው በታላቅ ትህትና መልእክቴ ድረስ ይላሉ የሀረሩ ደንበኛችን መቶ አለቃ ውቤ ታሪኩ ከአደራ ጋር። በመቀጠል የደረሰን ጥቆማ ወይም ጥያቄ ደግሞ ከሰለሞን ባቲ ነው። እሳቸውም ምስራቅ ጉራጌ ዞን ሶዶ ወረዳ አደሌ ቦርቦር ቀበሌ ልዩ ስሙ አርብ ገበያ የተባለ ቦታ ከፍተኛ የሆነ የመሬት ንዝረት ተከስቷል። ይኸውም ግንቦት 28 ቀን 2018 ዓ.ም 10 ሰዓት ከ35 እና ከምሽቱ 3 ሰዓት ከ38 ላይ ንዝረቱ የተከሰቱበት ሰዓታት ናቸው ይላሉ። ተሰሚነታቸው ከፍተኛ ስለሆነ ከሚመለከታቸው አካላት ስለ ክስተቱ ማብራሪያ ብትጠይቁልን፣ ለአካባቢው ያልተለመደ ክስተት ስለነበረ አርሶ አደሩ ተረብሿል ብለውናል። ስለ ጉዳዩ ያውቁ እንደው ዶክተር አታላይ አየለን ጠይቀናል። እሳቸው በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ እና አስትሮኖሚ ተቋም የመሬት መንቀጥቀጥ ባለሙያና ተመራማሪ ናቸው። ተከታዩ ምላሽ ሰጥተውናል።
9: ባለፈው አርብ ከቀኑ 9 ሰዓት ተኩል አካባቢ በሶዶ ወረዳ ወይም አርብ ገበያ አጠገብ በሬክተር ስኬል 3.1 የሆነች የመሬት መንቀጥቀጥ ተመዝግቧል ማለት ነው። ናይ አካባቢ ደግሞ ጉራጌ ፉልቲ የተባለ በሳይንቲፊክ አጠራሩ ማለት ነው የሚታወቅ አካባቢ ነው። የመሬት መንቀጥቀጥ አልፎ አልፎ የሚከሰትበት እና የሚጠበቅ አካባቢ ነው ማለት ነው። ለእኛ በመጠኑ 3.1 ብዙ አይደለም። እንግዲህ ይመስለኛል ሰዎቹ ከመሬት መንቀጥቀጥ ከተፈጠረበት ቦታ በቅርብ ርቀት ነው ያሉት ማለት ነው። እና ቀጣይነት ያለው ነገርም አላየንም። ከፍ ያለ ነገርም የተመዘገበ ነገር የለም። እሷን ብቻ ነው የተመዘገበችው እና ስለዚህ ብዙ ለስጋት የሚዳርግ ነገር ያለ አይመስልም። አወሳሳይ ነገር ከመጣ እንደዚሁ ያው የሚታየውን ነገር መመዝገብ እና ለእኛም እንዲ ኮንታክት ቢያደርጉ ቀጣይነት ያለው ይሆን አይሆን የሚለው የሙያዊ ምክር ልንሰጥ እንችላለን።
8: አህመድ የተባሉ አስተያየት ሰጪ ሰላምታ ካቀረቡልን በኋላ በሰሜን ወሎ አካባቢ ያለ የገጠር ማህበረሰብ ከከተማ ወደ ገጠር አስቤዛ መውሰድ አልቻለም ይላሉ። ለምሳሌ ዘይትና ዱቄት ለፋኖ ለመስጠት ነው በማለት እየተወረስን ነው። ለውጥ ባያመጣም ሌላ አካባቢ የሚኖር ማህበረሰብ እንዲያውቅልን ድምፁንን ብለዋል። ወደ ቀጣዩ አስተያየት ስናልፍ ፋሲል ናቸው ከአዲስ አበባ የጻፉልን። በዚህ ሀገር ምርጫ ማለት ከደሃ ጉሮሮ በጀቱን እየተነጠቀ ለይስሙላ ዲሞክራሲያዊ በሚመስል የውሸት ሽርጉድ ህዝቡን ደረቅ ፕሮፓጋንዳ እየጋቱ አምባገነኖች ስልጣናቸውን የሚያጠብቁበት፣ ህዝቡም በፖለቲከኞች ቃል የተገባለትን ፍሬ ሳይበላ በችግር በመከራ ኑሮን እንዲገፋ የተገደደበት ሁኔታን ፈጥሯል። ዘንድሮም ተረኛ ገዢዎች ህዝቡን የውሸት ቃል እየገቡ የምርጫ ካርድን ወይም በውዴታ ወይም በግዴታ እንዲወስድ አድርገው በግጭት፣ በጦርነት፣ በኑሮ ውድነት፣ በዋጋ ግሽበት፣ በወንጀል፣ በሙስና፣ በአጠቃላይ በስርዓት አልበኝነት ቀን በቀን እየተናጠ ያለውን መከረኛ ህዝብ እያንገላቱት ይገኛሉ። ፖለቲከኞች ባካችሁ ህዝቡን ተውትና ምርጫውን ተታችሁ የስልጣን ቅርጫችሁን ተቀራጩ ሲሉ ከምርጫው በፊት ጽፈው ነበር። ከምርጫው በኋላ ደግሞ ፋሲል ተከታዩ መልእክት ልከዋል። እንደዚያ በገዢ መንግስትና ደጋፊዎቹ ቁልምጫ አብዝቶ ሲወደስ የነበረው ምርጫ በብዙ ድራማዊ ክስተቶች ታጅቦ ተጠናቋል። ታዲያ የብልጽግና ጋፋሪዎች እንደሚሉት እውን ይህ ግሉኮስን እየነቀለ የቤተሰቡን አስክሬን አስቀምጦ ምጥ እየጠናባት ከአምቡላንስ ወርዶ የቀጣይ መንግስትን የመረጠ ህዝብ በመስከረም ወር አዲስ መንግስት ሲመሰረት ያ የናፈቀው ሰላም ይመለስለት ይሆን? የኑሮ ውድነትስ በእጅጉ ይቀንስ ይሆን? ስር የሰደደው ዘረኝነት፣ ሙስና፣ አድላዊ አሰራርስ ይታረም ይሆን? ልጆቹስ በሰላም ተምረው አምራች ዜጋ ሆነው ከጦርነት ፍጅት ይድኑ ይሆን? ለማንኛውም እነዚህን መሰል በርካታ ጥያቄዎች በቀጣይም የሀገርን ህልውና የሚፈታተኑ እንቆቅልሽ እንደሆኑ ይዘልቁ ወይም ይቀረፉ እንደሆነ በመጪው ጊዜ የምናየው ይሆናል ባይነኝ ብሏል ፋሲል። እኛም በዚሁ ለዛሬ ከእናንተ የደረሱንን አስተያየቶች እናጠናቅ። ጻፉልን ወይም ደውሉልን። ሳምንት ይዘን እንቀርባለን። ልደት አበበ ነኝ። ጤና ይስጥልኝ።
1: በደቡብ አፍሪካ ሰልፈኞች ህግ ወጥ ባሏቸው ኢትዮጵያውያንን ጨምሮ የተለያዩ አፍሪካ ሀገራት ስደተኞች ላይ የሚፈጽሙት ጥቃት በተበራከተበት በአሁኑ ወቅት የደቡብ አፍሪካ መንግስት ህግ ወጦች ላይ እርምጃ ለመውሰድ አቅዷል። በየጎዳናው ሰዎች እያስቆሙ ዜግነት የሚጠይቁትም ድርጊታቸው ተቀባይነት የለውም ብሏል። ሰልፈኞቹ ግን መንግስትን የሚሰሙ አይመስልም። የዶቼ ቬለው ዘጋቢ ማይክል ኦቲ ባቀረበው ዘገባ ላይ ተንተርሶ ማንተጋፍቶ ስለሺ ዝርዝር ዘገባ አዘጋጅቷል። በኮንጎ ዲሞክራሲያዊ ሪፐብሊክ ስጋት ስለፈጠረው የኢቦላ ወረርሽኝ መስፋፋትም ተጨማሪ በትኩረት በአፍሪካ የተካተተ ዝግጅት ነው። እንድትከታተሉት በአክብሮት ጋብዛለሁ።
7: ትኩረት በአፍሪካ።
10: ጤና ይስጥልኝ አድማጮች፣ እንደምን ሰንብታችኋል? የደቡብ አፍሪካ መንግስት ጎጥ ያላቸው ስደተኞች ላይ ቁጥጥሩን እንደሚያጠብቅ ዝቷል። ስደተኞቹ እንዲወጡ የሚያስተባብሩ የደቡብ አፍሪካ ሰልፈኞች ግን የአገሪቱ መንግስት እቅድ የመስማት ፍላጎቱም ያላቸው አይመስሉም። የአፍሪካውያን ስደተኞች መከራ በደቡብ አፍሪካ ተበራክቷል። በኮንጎ ዲሞክራሲያዊ ሪፐብሊክ የተቀሰቀሰው አዲስ አይነት የኢቦላ ወረርሽኝ መስፋፋቱ ስጋት አጭሯል። የትኩረት በአፍሪካ መሰናዶ ትኩረት ናቸው። ማንተጋፍቶት ስለሺ ነኝ። አብራችሁን ቆዩም። የደቡብ አፍሪካ መንግስት ህገወጥ ያላቸው ስደተኞች ላይ ጥብቅ እርምጃ ለመውሰድ ማቀዱን ከሰሞኑ ይፋ አድርጓል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ህገወጥ ያሏቸው ስደተኞች ላይ ቁጥጥሩን ማጥበቅ ቢፈልጉም በየጎዳናው ማንኛውንም ሰው አስቁሞ የዜግነት ማረጋገጫ መጠየቅ ግን አይቻልም ሲሉ አክሏል። አደባባይ የወጡ የደቡብ አፍሪካ ሰልፈኞች የፕሬዝዳንቱን እቅድ የማይሰራ ሲሉ ውድቅ አድርገውታል። በደቡብ አፍሪካ ኢትዮጵያውያንን ጨምሮ ሌሎች የአፍሪካ ሀገራት ስደተኞች በአገሪቱ ዜጎች በግፍ በአደባባይ በደቦ መገደላቸው ከየአቅጣጫው ቁጣን አጭሯል። ደቡብ አፍሪካ በዓለም ዋንጫ ከአዘጋጆቹ አንዷ ሜክሲኮ ጋር ሐሙስ ዕለት በመክፈቻው ስትጋጠም በርካታ አፍሪካውያን በማህበራዊ መገናኛ አውታሮች ሜክሲኮን ደግፈው የታዩበትም ሚስጥር ይኸው ይመስላል። የደቡብ አፍሪካ የቆጠራ መስሪያ ቤት እንደሚያመለክተው በአገሪቱ 3.3 ሚሊዮን ግድም ፍልሰተኞች ይኖራሉ። ከደቡብ አፍሪካ አጠቃላይ 65 ሚሊዮን ነዋሪዎች የፍልሰተኞቹ ቁጥር 5.1% ይሸፍናል። ለመሆኑ ሌሎች የአፍሪካ ሀገራት ፍልሰተኞችን ደቡብ አፍሪካ የምታማልላቸው በምን ይሆን? ወጣቱ ጋናዊ የእግር ኳስ ተጫዋች መልስ አለው።
11: My name is Fifi. I'm a footballer from Ghana. I'm just 21 years. I come from the capital city.
12: ፋፊ ባላለሁ ጋናዊ እግር ኳስ ተጫዋች ነኝ። 21 አመቴ ነው። ካና ከተማዋ ነው የመጣሁት። ለእግር ኳስ ልዩ ስሜት ነው ያለኝ። ሳውዲ አረቢያ ውስጥ የመጫወት እድል ባገኝ ስለመኛለሁ። ወደ ናሚቢያ፣ ሌሶቶ፣ ደቡብ አፍሪካ፣ ስዊዝላንድ ቡድኖች ሄጃለሁ። ባክ ቡካርኒስ በሚል ከሚታወቀው የናሚቢያ ቡድን ጋር ቆይታዬ ሲያከትም ወደ ደቡብ አፍሪካ ለረፍት መጥቻለሁ። እናም በዚህ ጉብኝት ወቅት ነው በመጤጠል ውጥረቱ መሃል የተገኘሁት። ግን ደቡብ አፍሪካ ውስጥ ለጉብኝት የተገኘሁት በህገወጥ መንገድ ነው። እንደኔ ያለው ወጣት የግር ኳስ ተጫዋች ወደ ደቡብ አፍሪካ መሄድ የሚሻው በመሰረተ ልማታቸው የተነሳ ነው። የግር ኳስ ቡድናቸው የተደራጀ ነው። ድጋፍ አሰጣጡና ያሉበት ደረጃ ከጋና ቡድኖች አንጻር እጅግ የላቀ ነው።
11: South Africa as a destination where I could ride on to get to higher height.
10: ከተለያዩ የአፍሪካ ሀገራት የሚነሱ በርካታ ስደተኞችን ቀልብ የምትስበው ደቡብ አፍሪካ ወደ 4471 ኪሎ ሜትር የሚጠጋው ሰፊ ድንበሯ ከስድስት የጎረቤት አገራት ጋር ይዋሰናል። በእነዚህ ድንበሮች ላይ በይፋ የሚታወቁ 53 የምድር ድንበር ላይ ኬላዎች ይገኛሉ። ሆኖም እጅግ በርካታ የእግር መሻለካዎችም ወደ ደቡብ አፍሪካ ያመራሉ። እነዚህ ሁሉ ማለፊያዎችን ለመቆጣጠር እጅግ አዳጋች ነው። ያም በመሆኑ በርካቶች ወደ ደቡብ አፍሪካ በህገወጥ መንገድ በተለያዩ አቅጣጫዎች ከተለያዩ የአፍሪካ ሀገራት ይፈልሳሉ። ደቡብ አፍሪካ ጆሃንስበርግ በሚገኘው የግራ ዘመሙ የሮዛ ሉክዘምበርግ ተቋም ኃላፊ እንደሆኑት ፍሬድሰን ግዊሊንግዌ ከሆነ ካለፉት 3 አስርተ ዓመታት በላይ ከተለያዩ የአፍሪካ ሀገራት ሰዎች ወደ ደቡብ አፍሪካ በተለያዩ ምክንያቶች እየፈለሱ ነው። እንደ ጎርጎሮስ አቆጣጠር በ1990ዎቹ ሞዛምቢክ ውስጥ በነበረው የርስ በርስ ጦርነት የተነሳ በርካታ ሞዛምቢካውያን ወደ ደቡብ አፍሪካ ፈልሷል።
12: እንደ ጎርጎሮሳዊ አቆጣጠር በ1990 እና 92 የሰላም ስምምነት ላይ ከተደረሰና በ1994 የመጀመሪያው ዲሞክራሲያዊ ምርጫ ከተከናወነ በኋላ እነዚህ ሰዎች አብዛኞቹ ወደ አገራቸው ተመልሰዋል።
10: ቆየት ብሎ ደግሞ በሌላኛዋ የደቡብ አፍሪካ ክፍል ውስጥ በመትገኘው ዚምባብዌ የፖለቲካ ሁኔታው በመበላሸቱ ቁጥራቸው ቀላል የማይባሉ ሰዎች ወደ ደቡብ አፍሪካ ተሰደዋል። ያም ብቻም አይደለም።
11: And like I said in the last decade more recently
12: ያው እንዳልኩት ባለፉት 10 አመታት በተለይ ከቅርብ ጊዜ አንስቶ ሰዎች ከዲሞክራሲያዊ ሪፐብሊክ ኮንጎ ግጭቶችን ሽሽት እየፈለሱ ነው። የኑሮ ሁኔታን ለማሻሻልም የሚሰደዱ አሉ።
10: ግጭት ሽሽትና የኑሮ ሁኔታቸውን ለማሻሻል በተለይ ከኢትዮጵያ ደቡባዊ የአገሪቱ ክፍል በርካቶች ወደ ደቡብ አፍሪካ በስደት አደገኛ ጉዞ ማድረጋቸውን ዶቼቬሌ ቀደም ሲል ዘግቧል። በተለይ ኢትዮጵያውያን ሌሎች የአፍሪካ ሀገራት ፍልሰተኞች የማይሰማሩባቸው ገጠራማ ቀበሌዎች ጭምር የዕለት ተዕለት መሰረታዊ ሸቀጦችን በማቅረብ ንግድ ጭምር እንደሚሳተፉ ይነገራል። የደቡብ አፍሪካ ህገወጥ ፍልሰተኞች ይውጡልን በሚል አደባባይ ያጨናንቁ ሰልፈኞችና ፖለቲከኞች በሚነዙት የተዛባ መልእክት ቅስቀሳው ብዙ ቦታዎች ላይ ወደ ጥቃትም ተቀይሮ ታይቷል። በርካቶችም ህይወታቸውን አጥቷል። ሌሎችም ለአካል ጉዳት፣ ለንብረት ውድመትና ለዳግም ስደት ተዳርጓል። ሰልፈኞቹን ፍራቻ ቁጥራቸው ቀላል የማይባል ፍልሰተኞች በመንግስታዊና መንግስታዊ ያልሆኑ ቦታዎች ለደህንነታቸው ሰግተው ተሸሽጓል። ከተለያዩ የአፍሪካ ሀገራት የፈለሱ ስደተኞች ሰልፈኞቹ እንደሚሉት ህገወጥ ስደተኞች የደቡብ አፍሪካውያን የስራና የአገልግሎት ድርሻ በስፋት ተጋርቷል ሲሉ ይኮንናሉ። የስራ አጥነቱና የኑሮ ምስቅልቅልም እነዚሁ የአፍሪካ ስደተኞችን የአገሬው ነዋሪዎች ተጠያቂ ያደርጋሉ። ፍሬድሰን ግዊሌንግዌ ግን ደቡብ አፍሪካ ሌሎች በርካታ የቤት ስራዎች እንዳሉባት ነው የሚጠቁሙት።
12: ደቡብ አፍሪካ እጅግ ብዙ ጉዳዮች አሉባት። የተቋማት ብልሹ አስተዳደር፣ በመዘጋጃ ቤቶች ውስጥ የአቅም ማነስ ወዘተረፈ፣ በቂ ገንዘብ ተመድቦ እንኳ ማስተካከል ያልተቻለ ነገር ነው።
10: ያም ብቻ አይደለም። ደቡብ አፍሪካ ወደፊት ልትጋፈጠው የሚገባው አንገብጋቢ ጉዳይ የሮዛ ሉክዘምበርግ ተቋም ኃላፊ ፍሬድሰን ግዊሌንግዌ ሌሎች አንገብጋቢ ጉዳዮችንም ይጠቅሳሉ።
12: ደቡብ አፍሪካ ብዙ ልትጋፈጣቸው የሚገቡ ጉዳዮች አሉ። አላይደል የተበላሸውን የጤና ስርዓት፣ የትምህርት ስርዓቱን ቢሆን የዘቀጠ ነው። ያ ግን ከውጭ ሀገራት በመጡ ዜጎች ቁጥር የተነሳ ብቻ አይደለም። ስራቱ እንዲያ የተንኮታኮተው መንግስት ማስተዳደር ስለተሳነው ነው። በጅ ባለው አቅም በተገቢው ለማስተዳደር አቅም ያላቸው ሰዎችም የሉም። ያ ብቻ አይደለም። የሙስና ችግር እጅግ የተዛመተ ነው። ያ በሁሉም አለም በሁሉም ህዝባዊ ተቋማት ሊባል በሚችል መልኩ ተስፋፍቷል።
13: almost all of its public administration
10: ደቡብ አፍሪካ ውስጥ ስር የሰደዱትን እንዲህ ያሉ ችግሮችን መፍታት ከምንም በላይ ቅድሚያ ሊሰጠው እንደሚገባ ብዙዎች ይናገራሉ። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳም እጉት ስደተኞች ላይ ቁጥጥሩን ማጥበቅ መፈልጋቸውን ቢናገሩም የነዋሪዎች ተቃውሞ ግን እንደቀጠለ ነው። ፕሬዝዳንቱ እሁድ ዕለት ባሰሙት ንግግር ለመጤጠል፣ ለዘረኝነት፣ ለጾታ አድሎ ለአፍሪካውያን ፍራቻ ወይንም ለማንኛውም አይነት አለመቻቻል ደቡብ አፍሪካ ቦታ የላትም ሲሉ አስጠንቅቀዋል። ማስጠንቀቂያው ግን ተሰሚነት ይኖረው ይሆን? አድማጮች በዚሁ ወደ ቀጣዩና ሁለተኛው ዘገባችን እንሻገር። አፍሪካ የበሽታ መቆጣጠሪያና መከላከያ ማዕከላት እጅግ እየተስፋፋ በመጣው አዲሱ የኢቦላ ተዋሲ ወጣቶች በዋናነት እየተጠቁ መሆናቸውን አሳውቋል። በተዋሲው የተነሳ የሚሞቱ ሰዎች ቁጥርም ከፍ ማለቱ ተነግሯል። እስከ ሐሙስ ዕለት ከኢቦላ ተዋሲ ጋር በተገናኘ የተመዘገቡ ሰዎች ቁጥር 635 ደርሷል። የሟቾች ቁጥር ደግሞ በኮንጎና ኡጋንዳ ውስጥ ወደ 127 ከፍ ብሏል። ይህ ቁጥር ዘገባው ይፋ ከሆነበት ሐሙስ በኋላ ባሉት ሁለት ቀናት ውስጥ ለውጥ ሊኖረው ይችላል። የተቀሰቀሰው የኢቦላ ተዋሲ ብዙም ባልተለመደው የቡንዲ ቡጊዮ ተዋሲ የተነሳ መሆኑም ተዘግቧል። ይህን ተዋሲ ለመዋጋት ከቤተ ሙከራዎች አልፎ በሰዎች ላይ ሊሞከር ከተዘጋጀው በስተቀር በይፋ ተግባራዊ የሆነ የተረጋገጠ ክትባት አሊያም ሕክምና የለውም። የአፍሪቃ የበሽታ መቆጣጠሪያና መከላከያ ማዕከላት ዋና ኃላፊ ዶክተር ዦን ካሴያ እንደሚሉት
12: እስካሁን ድረስ አንድም የአፍሪካ ሀገር ለቡንዲ ቡጊዮ ተዋሲ ማከሚያ በሙከራ ላይ ያለ መድኃኒት የሚጠቀም የለም። ሆኖም ግን ያዘጋጀነው ክትባት ያዘጋጀናቸው እጩ አካሚዎች አሉን። በሰዎች ላይ የሚደረግ ሙከራ መጀመር ለሀገራትም በሰዎች ላይ ለሚደረጉ ሙከራዎች መስማማት ያስፈልጋል።
10: አዲሱ አይነት የኢቦላ ተዋሲ በፍጥነት መስፋፋቱን ለመክታት በሚደረገው ርብርብ ብርቱ ተግዳሮት የፈጠሩ ጉዳዮችም አልታጡም። ከነዚያ መካከል በተቆጡ የማህበረሰብ አባላት የጤና አገልግሎት ሰጪዎች ላይ የሚሰነዘሩ ጥቃቶች በዋናነት ይጠቀሳሉ። አንዳንድ የአካባቢው ማህበረሰብም ተዋሲውን ለመክታት በሚደረገው ርብርብ ላይ ብርቱ ጥርጣሬ ማጫራቸው ተጨማሪ ተግዳሮት ሆኗል። በአካባቢው ያሉ ግጭቶች መቀጠላቸውም የኢቦላ ተዋሲ ለመግታት እንቅፋት እየፈጠሩ መሆናቸው ተጠቅሷል። እነዚህ ሁሉ ተግዳሮቶች የገጠሙት ይህ አዲስ አይነት የኢቦላ ተዋሲ በዋናነት እያጠቃ የሚገኘው ወጣቶች መሆኑን ዶክተር ዦን ካሲያ ተናግሯል።
12: የምናወራው እጅግ ስለተጎዱ እድሜያቸው ከ15 እስከ 44 ዓመት ስለሆናቸው ወጣቶች ነው። እነሱ እጅግ የተጎዱ መሆናቸውን እናውቃለን። በእንቅስቃሴና በማዕድን ዘርፍ ላሉ የማህበረሰብ ሚናዎች ተጋላጭ ናቸው።
10: የአፍሪቃ የበሽታ መቆጣጠሪያና መከላከያ ማዕከላት ስለ አዲሱ ተዋሲ ግንዛቤ ለማስጨበጥ በጠራው ስብሰባ ላይ ዶክተር ዦን ካሲያ የአካባቢው ሀገራት አጋርነት በማሳየት ሚና እንዲኖራቸው ግንዛቤ ማስጨበጥም ወሳኝ መሆኑን ለመገናኛ አውታሮች ተናግሯል። የዩናይትድ ስቴትስ ዜጎች በኢቦላ ተዋሲ ቢያዙ ወደ ጀርመን አሊያም ወደ ሌላ ለሕክምና ከመብረር ይልቅ ኬንያ ውስጥ ክትትል እንዲደረግላቸው 23 የለይቶ ማቆያ ማዕከላት መዘጋጀታቸውንም ዶክተሩ ይፋ አድርጓል። እንደ ኬንያ ሁሉ ሌሎች የአፍሪቃ ሀገራትም ዝግጅታቸውን እንዲያጠናክሩ ይጠበቃል። የኢቦላ ተዋሲን ለመግታት ርብርቡ ሊፋጠን ይገባልም ተብሏል። አድማጮች ዳግም ስለተቀሰቀሰው አዲሱ አይነት የኢቦላ ተዋሲ ወረርሽኝ ስጋት እንዲሁም የደቡብ አፍሪቃ የፍልሰተኞች ቀውስ በሚል ያሰናዳንላችሁ የትኩረት በአፍሪቃ ዝግጅታችን በዚሁ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።
1: የመጨረሻው ሳምንታዊ ዝግጅት በማድመጥ መማር ተከታታይ ድራማ ነው። መጥፎ ነገር በሚርስ ተሰናድቷል። እንድትከታተሉት በአክብሮት እጋብዛለሁ።
7: በማድመጥ መማር
14: የዲጂታል
7: ግንዛቤ
15: ጤና ይስጥልን። የዶችቨለ በማድመጥ መማር ተከታታዮች እንኳን ራሂም የጨለማውን መንገድ ሲመርጥ የተሰኘውን በዲጂታል ግንዛቤ ላይ የሚያተኩረውን ተከታታይ ድራማ ለመከታተል በሰላም ተገኛችሁ። ይህ በተሳሳተ ግንዛቤ ወይንም ሆን ተብለው የሚሰራጩ ሐሰተኛ መረጃዎች የሚፈጥሩት ተጽዕኖዎች ላይ የሚያተኩረው ድራማ የሚከናወነው ኢንዙና በተባለችው የአፍሪካ ከተማ ነው። ባለፈው ጊዜ እምነት በኢንዙና ትምህርት ቤት በሐሰተኛ መረጃ የተከሰተውን ቅሌት ለመፍታት ችላለች። ይህም ከተማሪዎቿ አንዱ ከመምህሩ ጋር የፍቅር ግንኙነት ጀምሯል የሚል ወሬ በመሰራጨቱ ነበር። ሚኒስትር ቸርነት ጀምበሬ ተፎካካሪያቸውን ዶክተር ምስጋናን ከማስተዋወቅ እንድትቆጠብ ራሂም አንድ ነገር እንዲያደርግ አዘዋል። ካልሆነ ደግሞ ራሳቸው ሊያደርጉ ዝተዋል። ጀምበሬም ራሂም ለጠላቷ እየሰራ መሆኑን ስታውቅ ተበሳጭታለች። የዛሬው 8ኛ ክፍል ርዕስ መጥፎ ነገር ይሰኛል።
16: እምነት መስኮቱ ጋር ቆማ ተማሪዎቿን ታዳምጣለች። ዛሬ ክፍል ውስጥ ያለው ጫጫታ ኮትሩ የተለየ ነው። ሐና አሉባልታ ወሬ ካሰራጨች በኋላ ርዕሰ መምህርቷ ያንዳንዱ ክፍል ስለተሳሳተ ግንዛቤና የሐሰት መረጃ አንድ ፕሮጀክት እንዲሰሩና በወላጆች ቀን ለትምህርት ቤት እንዲያቀርቡ ጠይቀዋል። የእምነት ተማሪዎች ክርክራቸውን እየቀረጹ ነበር። ላለማቋረጥ ወሰነችና ከውጭ መመልከት ጀመረች። ናኦሚ የዕለቱ ተናጋሪ ናት።
17: የመጀመሪያ ሐሳብ የሚያቀርቡት ክብርት ሐና ዋቆ ናቸው።
18: በጣም እናመሰግናለን ክብርት አፈ ጉባኤ። ይቺ ሀገር በቅርብ ጊዜ የመፈንቅለ መንግስት ሙከራ ተደርጎባታል። ውጤቱንም ዛሬ ድረስ እያየኑ ነው።
17: ስነ ስርዓት የምክር ቤት አባላት፣ ወይዘሮ ሐና ባኮትን ይቀጥሉ።
18: እኔ የምሟገተው ገዢው መንግስት በቀላሉ የሚሰራጩትን አንዳንድ መረጃዎች ቢገድብ ወይም አሳስቶ ቢያቀርብ ኖሮ ጥቂት ሰዎች ብቻ ህይወታቸውን ባጡ ነበር። በዚህ ምክንያት የተሳሳቱ ግንዛቤዎችን መፍጠር ወይም ሐሰተኛ መረጃ ለሀገር ደህንነት አስፈላጊ ነው ብዬ ይከራከራለሁ። አመሰግናለሁ ክብርት አፈ ጉባኤ።
17: ስነ ስርዓት አባላት፣ ስነ ስርዓት ብያለሁ። የመጀመሪያው ተከራካሪ ሀጎስ ነጋሴ ናቸው። እባክዎትን ይቀጥሉ።
19: ክብርት አፈ ጉባኤ፣ በዚህ ጠቃሚ ጉዳይ ላይ ለመናገር እድሉን ስለሰጡኝ በቅድሚያ በጣም አመሰግናለሁ። ከዛ ወገን የተቀመጠው የምክር ቤት አባላት መከራከሪያ ነጥባቸው በጣም አስደንግጦኛል፣ አስገርሞኛልም፣ በዛ ላይ ደግሞ በጣም አጸይፎኛል።
17: ስርዓት ስርዓት ስርዓት ምንድን ነው ክቡር ጁናይድ?
20: ክብርት አፈ ጉባኤ፣ ከፓርላማ ውጭ የሆነ ቋንቋ መናገሩ ተቀባይነት አለው ወይስ እኛ ነን የተጸየፉት?
17: ጸጥታ። የተከበሩ ሀጎስ ነጋሴ፣ ይህ ቋንቋ በአንቀጽ 45 ዝባር 1 መሰረት ፓርላማ ውስጥ መጠቀም አይቻልም። ተነስተው ይቅርታ ይጠይቁ።
19: ክብርት አፈ ጉባኤ፣ ተጸየፍኩ የሚለውን ቃል አዘንኩኝ በሚለው እንዲስተካከልልኝ ይጠይቃሉ።
17: ስርዓት። ይቀጥሉ ክቡር ሀጎስ።
19: ክብርት አፈ ጉባኤ፣ ለመንግስት የሐሰት መረጃ አንዳንድ ጊዜ ጠቃሚ ነው የሚለውን ሐሳብ እቃወማለሁ። የተከበራችሁ አባላት፣ መንግስት ለሀገር ደህንነት ነው በሚል ሰበብ የውሸት ወሮችን ሲያሰራጭ ትርፉ የህዝብን አመኔታ ማጣት ነው ብዬ ነው ማሰብ። በውሸትና በእውነት መካከል ያለውን ልዩነት ማወቅ ካቃተን የራሳችን ደህንነት አጥተናል ማለት ነው። አይደለም እንዴ? ይህ ክቡራትና ክቡራን ለሀገር ደህንነት ስጋት ነው ብዬ ነው ማስበው።
16: ከበሩ ማዶ ቆማ ያለችው እምነት በእርካታ ፈገግ አለች። ተማሪዎቿ በጣም ብልሆች እንደሆኑና በእውነተኛ ፓርላማ ያሉ ሂደቶችን እንደሚከታተሉ ገባት። ቀጥላ ብታዳምጣቸው ደስ ባላት፣ ግን የምታስተምራቸው ትምህርት ነበራት። ወደ ክፍል ውስጥ ስትገባ ተማሪዎቹ ዝም አሉና በፍጥነት ወደ ተለመደው ቦታቸው ተመለሱ።
21: ሁላችሁ እጅግ ግሩም ተከራካሪዎች እንደሆናችሁ አይቻለሁ። በእኔ በኩል ማቆም የለባችሁም። ናኦሚ።
0: አቤት።
21: ጥሩ ተናጋሪ መሆንሽን አላውቅም ነበር። የተሳሳተ ግንዛቤና ሐሰተኛ መረጃ ላይ የክፍሉ ፕሮጀክት ለማቅረብ የወሰናችሁት በዚህ መንገድ ነው አይደል?
14: አዎ መምህርት። የወላጆች ቀን የምናቀርበው እየተለማመደ ነው።
21: ሁላችሁም በጣም ጎበዞች ናችሁ። በእውነት ኮርቼባችኋለሁ። ሌሎች ክፍሎችን እንደምታሸንፉ አምናለሁ። በነገራችን ላይ ባለፈው ጊዜ የተሳሳተ ግንዛቤ ኖሮኝ በሰፊው ስለተሰራጨው የዶክተር ምስጋና ቪዲዮ ሐሰተኛ መረጃን ስላሰራጨው ይቅርታ ጠይቃለሁ። ከዛ በኋላ ቪዲዮ ሆን ተብሎ የተቀነባበረ መሆኑን አረጋግጫለሁ። ለዛም ሀጎስ ሁላችሁ እናንተ ልክ እንደነበራችሁ አመኛለሁ። በጣም ይቅርታ ጠይቃለሁ።
22: ይቅርታውን ተቀብለናል መምህርት።
21: እና ይሄ ለሁላችሁም ጠቃሚ ትምህርት ነው። በመድረክ ላይ የተሳሳተ መረጃ ወይም ግንዛቤ ኖሯችሁ ሰዎችን ካሳሳታችሁ ይቅርታና እርማቱን እንዲሁ ይፋ መሆን አለበት አይደል እንዴ? እሺ በጣም ጥሩ። አሁን ካቆምንበት እንቀጥል።
16: እምነት ቀጣዩ የቤት ስራቸውን ስታብራራ ስልኳ ይነዝራል። የትምህርት ክፍለ ጊዜው እስኪጠናቀቅ ድረስ ችላ ብላ ቀረች። ልክ እንደተደወለ በመጀመሪያው ጥሪ አነሳችው። ጀምበሬ ነበረች። ድንገተኛ ካልሆነ በስተቀር በትምህርት ሰዓት ወደ እምነት መደወል እንደማትችል ታውቃለች። እምነት ከክፍል ወጣ ወደ ኮሪደሩ ሄደችና ስልኳን ጆሮዋ ላይ አደረገች። ወዲያው ጀምበሬ ስትጮህ ሰማች። እርዱኝ፣ እምነት፣ ራሂም ሁለት ሰዎች እያገቱኝ ነው። ጀምበሬ ታለቅሳለች። ከዛ ስልኩ ተቋረጠ። ኒና ገና ከርቀት ራሂም ውጥረት ውስጥ እንደሆነ መታዘብ ችላለች። ሊገናኙ በተስማሙበት ምግብ ቤት ቁጭ ብላ ቡናዋን እየጠጣች ሳለ ከታክሲ ሲወርድ አየችው። የቀድሞ ፍቅረኛዋ ተበሳጭቷል። ጥግ ላይ መቀመጧን አየና ወደ ተቀመጠችበት ቦታ አመራ።
23: ራሂም ይህን ያህል?
24: አረ በጣም መጥፎ ሁኔታ ነው ኒና።
23: ምንድን ነው?
24: ይሄ ከቸርነት ጋር ያለው ስራ ነዋ። እኔ ለዚህ አልተሰራው።
23: ለምን ራሂም? ተመልከት እስኪ ለእሱ መስራት ከጀመርክበት ጊዜ አንስቶ አንተ ያለህን ለውጥ። ገና አንድ ወር እንኳን አልሆነህም፣ ትልቅ ለውጥ አለ። እርግጠኛ ነኝ የባንክ አካውንት ራሱ ተመችቶታል። ሚኒስትሩ በስራህ እንደረካ ራስህም ተናግረሃል።
24: ኒና ሁሉን ነገር እኮ በገንዘብ አይለካም። ጤናዬን ከጎዳና ህይወቴን የሚያሳጣኝ ከሆነ እኔ ምን ያደርግልኛል?
23: ምንድን ነው የምትለው?
24: ውሸቱስ ኒና? የውሸቱ ብዛት ማቆሚያ የለውም። እኔ በጣም አስጨንቆኛል።
23: ራሂም ለምን ይህን ስራ እንደምትሰራ ማወቅ ይኖርብሃል።
24: እሱን እኮ ነው የምልሽ ኒና፣ ለምን ይህን ስራ እንደምሰራ በእውነት የምፈልገው ነገር ነው። ያለኝን ግንኙነት እኮ በሙሉ እያጣው ነው።
23: ምን አይነት ግንኙነት? ከጀንበሬ ጋር?
24: አዎ የማጣት ይመስለኛል።
23: የጀንበሬን ንዴት እርሳው፣ ትተዋለች። ለሰዎች ስሜት ብቻ ስትል የራስን ህይወት ወደ ጎን ልትል አይገባም። ራስን ማስቀደም መቻል አለብን።
24: አንቺ አልገባሽም። ከምታስቢው በላይ ከባድ ነው ኒና፣ ህይወቷ አደጋ ላይ ነው።
23: ምን? ቆይ ለምን እንዲህ አልክ?
24: የሀገር ውስጥ ጉዳይ ሚኒስትሩ መጥፎ ነገር እያቀደ ያለ ይመስለኛል።
23: በምን አወቅ ደግሞ?
24: አላውቅም፣ እኔ በግምት ነው። ግን የሆነ ነገር ብቻ ነው ያለው።
23: ውስጥ ጥሩ ነገር ስላልተሰማው ብቻ እንደዚህ አይነት ድምዳሜ ላይ መድረስ አትችልም።
24: ከዚያም በላይ ነው ኒና፣ ቸርነት በዘዴ አስፈራርቶኛል። ጀንበሬ ለምስጋና መስራቷን ካላስቆም ክሱ ያደርገዋል።
23: እና ይህ ነው ከዚህ ድምዳሜ ላይ ያስደረሰ?
24: አይ
23: ምን የሚያደርጋት መሰለ? የሚገላት
24: ኒና?
23: አይ ራሂም፣ ብዙ የሚያስገርሙ ነገሮች አሉ።
24: እነዚህን ሰዎች እኮ ስለማታውቂያቸው ነው። መፈንቅለ መንግስት ሙከራ ተደረገ ብለው ጥቂት ሰዎችን መግደል ከቻሉ ሌላ ምን ሊያደርጉ እንደሚችሉ አስበሽዋል?
23: ያ ወሬ ብቻ ነው ራሂም። እነሱ በትክክል ለመዋሸታቸው ምንም ማረጋገጫ የለም። ራሷንና ሌሎችን አደጋ ላይ እየጣለች እንደሆነ ለጀንበሬም ቢሆን ንገራት።
24: ህመኝኝ፣ እኔ እኮ ነግሬያታለሁ።
23: እና
24: እሷ አትሰማም፣ ግትር ናት።
23: ራሂም ስልክ እያበራ ነው።
24: ኦ ድምፁን ለካ አጥፍቼዋለሁ፣ ረስቼው እኮ ነው። ጀንበሬ
23: ጀንበሬ ነ
24: ደጋግማ ደውላለች። የሚገርም ነው።
23: ኧረ እባክህ።
24: ሄሎ ጀንበሬ፣
23: ምንድን ነው ምንድን ነው?
24: ወይኔ ጀንበሬ፣
23: ምን ሆነች?
24: ጀንበሬ ቸርነትና ሰዎቹ አግኝተው ይዘዋታል።
23: ምን እያልከኝ ነው?
16: ጀንበሬ ወደ ቤቷ በመኪና ስትመለስ በራዲዮ የሚተላለፍ ሙዚቃ ትሰማለች። ሙዚቃው ተመስጣ ስለነበር ከስቱዲዮ ከወጣች ጀምሮ ይከተላት የነበረውን ጥቁር ቫን አላስተዋለችውም ነበር። በድንገት ቫኑ ልትታጠፍ ስትል በፍጥነት ቀደማትና መንገዱን ዘጋባት። እሷን ፍሬን ይዛ ቆመች። ሁለት ወንዶች ከመኪናው ውስጥ ዘለው ወጡ።
0: እንዴት ደስ የሚል ሙዚቃ ነው! ምን እያደረጉ ነው? አንተ ምን እያደረክ ነው? ቆይ ምን እየሰራ ነው? ለምንድን ነው እንደብድ የምትነዳው?
2: ወረጂ ከመኪናሽ
0: አታፍርም እንዴ? በግድ የለሽ አነዳል ለገለኝ የነበረው ላንስ ብሎ ጭራሽ ወረጂ ይችላል?
2: ወረጂ ብየሻለሁ ወረጂ።
0: ኦ ምን ፈልጎ ይሆን? መስኮቱን ዘጋሽልኝ።
3: ግፋጭ መስኮቱ።
0: እናንተ ናችሁ መንገዴን ይዘጋችሁብኝ። እኔ ምን አደረኳችሁ? ቆይ
3: ስልክ እየደወለ መስኮቱ ይባል።
2: የፈለክሽውን ያህል ብትጮይ ማንም አይደርስልሽ። ያንን አረጋጣ ስልኩ ስበር።
15: እኛም እዚህ ላይ ስምንተኛውን ክፍል እናጠናቅቃለን። ጀምበሬን ወዴት እየወሰዷት ይሆን? ራሂምስ ሊረዳት የሚችለው ነገር ይኖራል? ይህን ለማወቅ የሚቀጥሉትን ሁለት ክፍሎች መከታተል እንዳትዘነጉ። እስከዛው ይህንን ክፍልም ይሁን ከዚህ በፊት የተላለፉ ሌሎች ድራማዎችን መስማት ከፈለጋችሁ ድረገጻችንን ጎብኙ፣ ወይንም በፌስቡክ ገጻችን DW አማሪክ ላይ ፈልጉን። እስከሚቀጥለው ጊዜ ደህና ሁኑ።
4: የዲጂታል ግንዛቤ
1: ውድ አድማጮች፣ እንግዲህ የዛሬው ስርጭታችን በዚሁ አብቅቷል። ከስርጭቱ ጋር አብራችሁ ቆየሁት እኔ ዮሐንስ ገብረ እግዚአብሔር ነበርኩ። እስከ ነገ በሰላም ደሩም።